0: ቦል ላይ አነበረው ወይ እነ ነው ብሎ ነው ለምናል ካይሪ ጃምፓን ለምናል ኮቪድ-19 የኮሮና ፎር አልጃ ሙከነ ኒሩኔ ከቲን ማኑ ቢሩ ጋካኝ ከደኑ ሎክ መዳብ ሎክ ቲክ ያክ ከን ጂ ሜኖ አንየ ኪንም ከን ኪንም ከን በነ ኢን ሞልዋ አዲክሽን ዲክሽን ግለብስ ይሎን ፈሚያ ነው
1: ያንደ ኢኘፕ መፔ ቧት
0: ኢኘፕ ዲ
1: ኢኖ ኖ ጋት ሜዶን ኢዮ
0: ዶን ሜት
1: በፔ
0: ዲ ራሞዶ
1: በዚ አውታ ኒዮ ጌታ
0: ኢን ኢኖ ሜት መፔ ወከ ኤዱ ኢቲሞ ኖ ኢኖ ኖ ሌላ ነው
1: ወጥ
0: ምኑ የኪን ምኑ እና አታምኑ ማርጎ ሮም ነው ቢምሪ ቲሪ ሽዋ ቸርው ነው አና ፎይው
1: ፎይ መተት ዘል